ብርጭሞም ትበርከለ ያክፍል ያክፍል ወብነክ ሙቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲከን ወተስ ሱፊያን ተውሪ ዶን ሱፊያን ኪቡማ